0: Nel terzo mistero della luce contempliamo l'annuncio del regno di Dio. Padre nostro che sei nei cieli, sia santificato il tuo nome. Venga il tuo regno, sia fatta la tua volontà come in cielo così in terra.
1: Dacci oggi il nostro pane quotidiano e rimetti a noi i nostri debiti, come anche noi li rimettiamo ai nostri debitori, e non abbandonarci alla tentazione, ma liberaci dal male. Amen. Maria, Regina della Pace, prega per noi, prega per noi.
2: In Amarico. ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።
2: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።
2: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።
2: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።
2: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።
2: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።
2: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።
2: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።
2: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።
2: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደ ኖስታ ሞርቴ አሜን።